الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه ومن والاه. أما بعد، السلام عليكم ورحمة الله تعالى وبركاته. يتودداتشن يتكبراتشو ودي تانالاتشن بيتسابوش انديت قوياتشون كان يقار الحمد لله. إن شاء الله زاري من التواوسة وصل عشراء إيهونا إلا هولاتشن من ياتشن نادرتن عندنا كذا ثلاثة وساعات هاليوم. إنكذي الله تعالى إن يسول جوتشن سيفدرن كان يقدر بقلت كقلت من كسكاتيتشن يما يليون جزيات وتشين ده وزمن يمبالون نجار الله تعالى فترو لنا. يه جزي لين على سول جوتش يمن كسكاشا يما رفيا تبون نجاري مصريا متفون نجاري من مصريا اللي هون تلالنا جزي الجبهة أمودنا الجبهة أم يتكبر يا الله تعالى فطرتنا جزي مالتنا الله كيف فطرته فطرتها توتشوين دغمو على مستقل فطرته مكاكل عندنا وقت من الاولين دغمو جزي من الاولونا ايهننم جزي بطرو عندنا سالفو نبي عليه الصلاه والسلام الله تعالى استوسونا لو يمدغو نغراونا مالتنا الله نغرونا النبي تناغروال انم انزي جزياتوش دغمو يسو لج الله تعالى ليكزانا ودازي الدنيا ودازي مدر يمطاو اسو ليازاو اسو ليكزانا يمطاو سنسي كزا بجزياتو تشكدبال ادلا صلاتي منسجدبت يراسو وقتالو يراسو ساعاتالو صومي منصومبت يراسو وقتالو وين دغو ساعاتالو دازين دغو ليلوچ عباداوچن ميمفصمباچو يراساچو وسن جزياتوش علاچونا كنزي بتجماري دغمو كالهت كالهت انقسقاسياچن بتجماري الله النزيهن جزياتوچن بوراتوچ بآمت بقناتوچ كفافلو عندن كاندو اسبلطو عندن كاندو وبادرغو عندن كاندو اسو زندي بلطه درجه يالو ورادرغو بتلايو تاريخ كستاتوچ مالتنا اسقمطوال كنزا ود كهونو جزياتوچ مكاكل بنطقص انكون رجب يتنيبتال اندزين دغمو رمضان الا ذو الحجه الا محرم هوني منكنيبت አንድ ሺህ 444ኛው ዓመተ ሂጅራ ሙሐረም ወር ላይ እንገኛለንና የሙሐረም ወር እንደዚህ ነብዩ አለይሂ ሰላቱ ወሰለም የተወለዱበት ረጅም አወልና ሌሎች ውድ ወቅቶች አሉ ማለት ነውና አላህ በረካን የሚያፈስባቸው ረህመቱን የሚለግስባቸው ብዙ ድሎች በተለያዩ ነቢያቶች ላይ የተቀዳጁባቸው ወራቶችን ቀናቶችን አላህ ለታሪክ እንዲቀመጡ ስለሚፈልግ በተለያዩ አጋጣሚዎች ወደኛ ዘንድም ደርሰዋልና ከዛ ክስተት ወይም ደግሞ እጅግ በጣም በታሪክ እንዲወሳ እንዲታወስ ከአላህ ተዓላ ካደረገው ጊዜ ውስጥ ተካከላንዱ ሙሐረም ይገኝበታል። የሙሐረም ወር ማለት ነው እንግዲህ ሙሐረም አላህ ተዓላ ዘንድ የተከበረ ወር ነው። ብዙ ክስተታቶችም ተከስተውበታል። ከነዛ ከዚህ ከሙሐረም ደግሞ አንድ ቀን አለች አላህ ተዓላ በነብዩላህ ሙሳ አለይሂ ሰላም ላይ ምን ያደረገባት ትልቅን ጸጋ የዋለባት ትልቅን ኒዓማ ያፈሰሰባት ቀን አለች። እቺም አሹራ ትባላለች። አላሁ ተዓላ አሹራ በአሹራ ቀን ከነብዩላህ ሙሳ አለይሂ ሰላም በፊት ያሉ ብዙ ነቢያቶችን ድልን እንዲጎናጸፉ ድልን እንዲቀዳጁ መልካም ብስራት መልካም ነገር ወደነሱ እንዲመጣ አድርጎላቸዋል። ከነዛ መካከል ብዙዎችን መጥቀስ እንችላለን። እነ ነብዩላህ ኢብራሂም አለይሂ ሰላም የተወለዱበት ቀን እንደዚህ ደግሞ ንብድ እሳት ላይ በጣላቸው ጊዜ ከእሳት የወጡበትን ቀን ጭምር ነው። እነ ነብዩላህ ኢሳ አለይሂ ሰላም ከበዳዮች ወይም ደግሞ ከዛሊሞች ወደ ሰማይ ያረጉበት ነው። አላሁ ተዓላ በቁድራ ወደ ሰማይ እንደወጣ ያደረገባቸው ቀን ነው። ብዙዎችን አሉ ኢንሻአላህ ስለተከሰቱ ክስተታቶች በሌላ ራሱን በቻለ ክፍል እንመጣለን ወይም ደግሞ እናየዋለን። ነገር ግን ዛሬ ስለ አሹራ ምንድነው የአሹራ ቀንስ ምን አይነት ፈድል አለው የሚለውን በዚህ ክፍላችን እናያለን ማለት ነው። እናም አሹራ ምንለው አላሁ ሱብሃነሁ ወተዓላ ነብዩላህ ሙሳ አለይሂ ሰላም ከፊርዓውን ከበዳዩ ከጀባሩ ከአሰቃቂ ፊርዓው ነፃ ያወጣባቸው ቀን ነው። ነብያችን አለይሂ ሰላቱ ወሰላም ወደ መዲና እንደተጓዙ ወይም ደግሞ መዲና ሲሄዱ አይሁዶችን የአሹራን ቀን ወይም ደግሞ ሙሐረም 10ኛውን ቀን እየጾሙ ያገኙቸዋል። ከዛም በኋላ ነብዩ አለይሂ ሰላቱ ወሰላም አይሁዶችን ሲጠይቋቸው አይሁዶች ምን አሉ? ይህ ቀንማ ነብዩላህ ሙሳ አለይሂ ሰላምን ከፊርዓውን ማለትም ነብዩላህ ሙሳ አለይሂ ሰላም በዛን በዘመናቸው ከነበሩ ጀባር ነው ጌታ ነኝ እኔ ነው የምታመልኩት እኔ ነው የምትገዙት ይያለ ሲከራከር የነበረው ፊርዓውን ሁላችንም እናውቀዋለን።
እጅግ በጣም አሰቃቂና ግድያዎችን ይፈጽማል በሰዎች ላይ። እኔ ማን አለብኝ ያለ በጣም በጣም ፈጣሪ ነው የረሳ ሰው ነው። እና በዛን ሰዓት የነቢዩላህ ሙሳ አለይሂ ሰላም ቀውሞች ወይም ደግሞ የእሳቸው ባልደረቦች አሉ፣ እንደዚህም ደግሞ የፊርዓውን የራሱ ቡድኖች አሉ። እና ቀጥታ ነቢዩላህ ሙሳ አለይሂ ሰላም እየሄዱ እያለ ማለት ነው ፊርዓውን እንትኖችን ሰራዊቶችን አስከትሎ እየመጣ ባለበት ሰዓት ነቢዩላህ ሙሳ አለይሂ ሰላም እና ከእሳቸው ጋር የነበሩ ባልደረቦቻቸው በጣም በቁጥር ትንሽ ናቸው፣ ሁላችንም እናውቃለን። እና በዛን ሰዓት እየደረሰባቸው ነው ፊርዓውን። ባህር አገኙ። ባህሩን ሲያገኙት እዛ ባህር ላይ ሲደርሱ ያው እነ ነቢዩላህ ሙሳ አለይሂ ሰላም ብዙም አቅምም ስላልነበራቸው ከአላሁ ስብሓንሁ ወተዓላ እንጂ በቁጥርም በጣም ትንሽም ስለነበሩ ፊርዓውን ሊያጠፋቸው ነው። ያአላህ ያአላህ ነቢይ ያሉበት በዛን ሰዓት አላሁ ተዓላ ተአምሩን አወረደ። አላህ ቃድርነቱን ቻይነቱን የእሱን ሰዎች እንዴት እንደሚጠብቃቸው እንዴት ነጃ እንደሚያወጣቸው ጀባሮችን ደግሞ ምን ያክል ታግሷቸው ከዛም በኋላ በምን አስተማሪ በሆነ መልኩ እንዴት እንደሚቀጣቸው ሕክማውን ጥበቡን አወረደና ልክ እነ ነቢዩላህ ሙሳ አለይሂ ሰላም ባህሩ መጥተው ሲገቡ ሰራዊታቸውን ይዘው ውሃው ለአስራ ሁለት ቦታ ተከፈለላቸው፣ ወደ ላይ ወጣ። ከዛ እንደዛ ሲበተንላቸው ውሃው የነቢዩላህ ሙሳ አለይሂ ሰላም ተከታዮች በዛ ማለፍ ቻሉ ማለት ነው። እነሱ በዛ ካለፉ በኋላ ፊርዓውን ተከትሎ ነቢዩላህ ሙሳን እየተከተለ ስለነበር ከነ ሰራዊቱ እሱ ወንዙ ሲገባበት ወይም ደግሞ ውሃውን ሲገባበት አላሁ ተዓላ በቁድራው ያንን ውሃ መለሰውና እዛው እንዳሉ አስቀራቸው ማለት ነው። እዛው እንዳሉ አላህ የራሱን ሕክማ የራሱን ጥበብ እስከዛሬ ሰዎችን ሲበድል ፈጣሪን ክዶ የነበረን ሰው ከንቱ እንደዛ አስቀረው ማለት ነው። እና ይህንን ታሪክ አስታውሰው ነበር አይሁዶች ሲጾሙ የነበሩት ለአላህ ምስጋና ለፈጣሪ ምስጋና ልናደርስ ያ ቀን ትልቅ ድልና ትልቅ ጸጋ በእኛ ላይ የወረደበት ቀን ነው በነቢዩላህ ሙሳ ላይ ብለው እየጾሙ ነበር። እና ይህንን ታሪክ ሲሰሙ ነቢዩ አለይሂ ሰላቱ ወሰላም ታሪኩን ያውቁታል፣ ግን ለምን እንደሚጾሙ ያንን ቀን አስታውሰው መጾም ነቢዩ ከዛም በፊት አያደርጉትም ነበር። እና ናሕኑ አውላ ሚንኩም ቢሙሳ ነው ያሉት ነቢዩ አለይሂ ሰላቱ ወሰላም። አሁን እንደዛ ከሆነማ ከእናንተ ይልቅ እኛን እንደ ሙሳ ተገቢዎቹ፣ ሙሳ የኛ ወንድም ነው፣ ስለዚህ እኛም እንጾማለን በማለት ነቢዩ አለይሂ ሰላቱ ወሰላም የአሽራን ቀን ጾሙ ማለት ነው። ታዲያ ነቢዩ ምን አሉ? አይሁዶችን ከእነሱ ጋር እንዳንመሳሰል ለኢን በቂቱ ኢላ ቃቢሊን ለአሱመነ ታሲአ ነው። እስከ ቀጣይ ዓመት ከደረስኩኝ ወይም ደግሞ አላህ ቀጣይኛው ዓመት ድረስ ካደረሰኝ እንሻአላህ ዘጠነኛውንም ቀን እጾማለሁ ማለት ነቢዩ አለይሂ ሰላቱ ወሰላም እመታቸውም እንድጾሙ እነሱም ደግሞ እንደሚጾሙት ምን አደረጉ ማለት ነው ተናገሩ። ነገር ግን አላህ አልሻውም ነቢዩ አለይሂ ሰላቱ ወሰላም የቀጣይን ዘጠነኛውን ቀን ለመጾም አላህ አልፈለገላቸውም። ከዚች ዓለም ተለይተው ነበር ማለት ነው። እና እንግዲህ አመጣጡ ይህ ነው ማለት ነው። እዚህ ጋር ብዙ ነገራቶችን እንይዛለን ወይም ደግሞ ጭብጥ እናደርጋለን እንገነዘባለን። አንደኛ አላህ ለእኛ እንደ ጸጋ እንደ ውለታ ትልቅን ነገር ገጸ በረከት የሰጠብንን ቀን አልቀ ነው ተደስተንበት፣ ከዛም በተጨማሪ ደግሞ ለአላህ ምስጋና የምናደርስበት ተጨማሪ ዒባዳ መፈጸም ያለ ነገር እንደሆነ ወይም ደግሞ እጅግ በጣም በላጭና የተወደደ ነገር እንደሆነ ከነቢዩ አለይሂ ሰላቱ ወሰላም ተግባር እንማራለን ማለት ነው። አላህ በነቢዩላህ ሙሳ ላይ ነው ያንን መልካም ያንን ጥሩ ነገር ያደረገላቸው። ነገር ግን ነቢዩ አለይሂ ሰላቱ ወሰላም ለነቢዩላህ ሙሳ የተሰጠውን መልካምና ጥሩ ነገር እኔም ህዝቦችም እንካፈለዋለን በማለት ደስታቸውን ምስጋናቸውን ለአላህ በዒባዳ በጾም እንዳሳልፉት ነቢዩ አዘዙ ማለት ነው። እና እንደ ማስታወሻነት እዚህ ጋር እኛም ነቢዩ አለይሂ ሰላቱ ወሰላም የተወለዱበትን ቀን ወደዚች ምድር የመጡበት ቀን ለእኛ ከጸጋዎች ሁሉ ትልቁ ጸጋ ነው አይደለም? ከነቢዩ በኋላ ነቢዩ ባይወለዱ ኖሮ የእኛ መጨረሻ ምንድን ነበረ የሚለውን ነገር ብናስብ ሱብሓነላህ፣ የከፋ ጨለማ ነው አይደለም? ጊዜውን ራሱ ምን እንሆን ነበር የሚለውን ራሱ ማሰብ አንፈልግም አይደለም? እጅግ በጣም ጨለማ ከመሆኑ ከመጭነቁ የተነሳ ታዲያ ነቢዩ ለዓለም ብርሃን ሆነው ለዓለም ውድ እጹብ ድንቅ ሆነው ሲመጡ እሳቸው የተወለዱበትን ቀን በጾምም ሆነ ተሰባስበንም ሆነ በተለያዩ ነገራት ውስጥ ብናሳልፈው ምንም ችግር የለውም። ለምን ነቢዩላህ ሙሳ የተወለዱበትን ሳይሆን አላህ ጸጋ የዋለ የተወለዱበትን ኩልያ ትልቅ ነገር ነው፣ ትልቅ ብስራት ነው። ግን
ከዛ በተጨማሪ ደግሞ ትልቁ ለታ የዋለላቸው ቀን እሳቸውን ከበዳይ ነፃ ያወጣበትን ቀን ነቢዩ ዓለይሂ ሰላቱ ወሰላም አስታውሰው ጥሩን ነገር ኸይር ነገር የተሰራበት ነው ብለው ከጾሙትና ካከበሩት እኛንም ካዘዝን እኛም ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ተወልደው የተወለዱበትን ቀን በጾም ያከበሩትን ነቢይ መውሊዳቸውን ብናከበር ምንም ችግር እንደሌለው በዚሁ አያይዤ ለመጥቀስ እሞክራለሁ ለመጥቀስ እወዳለሁ። እና ነቢዩ ዓለይሂ ሰላቱ ወሰላም ይህን ትልቅ ትምህርታቸውን አስተምረውን ሂደዋል ማለት ነው። በሌላም ነቢዩ ዓለይሂ ሰላቱ ወሰላም ያስታውሱን ነገር አለ። ቅድም ላይ መጀመሪያ አካባቢ ላይ እንዳልኳቸው ብዙ ነቢያቶች ድልን የተቀዳጁበት መልካም ነገር የተቋደሱበት ቀን ስለሆነ ነቢያቶች የሚያከብሩት ነበር። ይህን ቀን በተለየ ሁኔታ ማለት ነው። እንዴት ነው የሚያከብሩት? በጾም ያከብሩት ነበረ። ለዛም ነቢያችን ዓለይሂ ሰላቱ ወሰላም ምስክር ይሆኑናል። ምን ይላሉ? የውሙ ዓሹራ ይላሉ። የውሙ ካነት ለፊ ተሱሙሁል አንቢያ ተሱሙሁ አንቱም ይላሉ። የዓሹራ ቀን ነቢያቶች ይጾሙት ነበረ እያስታወሱ ለእነሱም መልካም ነገር ጥሩ ነገር የወረደላቸው ከአላህ ጸጋ የተበረከተላቸው ቀን መልካምን ብዛት መልካምን ኸይርን ነገር ያገኙበት ቀን ስለነበረ ዓሹራ ያንን ቀን በጾም አክብረውት ይውሉ ነበር ወይም ደግሞ በጾም ያሳልፉት ነበር በማለት ነቢያችን ዓለይሂ ሰላቱ ወሰላም በሐዲሳቸው ተናግረዋል ማለት ነው። ስለዚህ የዓሹራን ቀን መጾም እጅግ በጣም ልቅና አለው ማለት ነው። ትልቅ ፈዲል አለው። ለፈዲላውም ደግሞ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት ነገር አለ። የውሙ ዓሹራ የዓሹራን ቀን መጾም ጾሙን መጾም አሕተሲቡ አለላህ አሉ ከአላሁ ተዓላ እፈልጋለሁ ወይም ደግሞ ከአላህ እከጅላለሁ አዩከፊረ ሰነተ ለቲ ቀብልሃ ከዛም በፊት ከዛሬ ዓመት በፊት የተሰራ ወንጀልን አላህ ለባሮቹ እንዲምርላቸው እከጅላለሁ አላህን እለምናለሁ እጠይቃለሁ ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም ጠይቀው ደግሞ የሚከለከሉት ነገር የለምና የዓሹራን ቀን መጾም እጅግ በጣም ብዙ ፈዲላዎች አሉት፣ ትልቅ ጥቅም አለው ማለት ነው። ከዛ ፈዲላዎች መካከል አንደኛው ምንድን ነው? ያለፈ ዓመት ወንጀልን ማስማሩ ነው ማለት ነው። ስለዚህ የዓሹራን ቀን በመጾም የነቢያቶችን ፋና በመከተል በታላቁ ነቢዩ ዓለይሂ ሰላቱ ወሰላም ሙሳ ላይ የወረደውን ትልቅ ነቢዩ አልቀው ያከበሩትን ቀን እኛም ብናከብረው አስታውሳችኋለሁኝ። ስናከብረው በጾም መልካም ዒባዳ ነው። ጾም እንግዲህ ከአላሁ ተዓላ ዘንድ ደረጃውን አላህ እንጂ ሌላ ያውቀው፣ ሌሎች ሐሰናቸው ተቀምጧል። ይህን የሰራ ይህን ያክል አጅር፣ ይህን የሰራ ይህን ያክል አጅር እንደ ኢኽላሱ ወይም ደግሞ እንደ ንየው አጠራር። ጾም ግን ፈኢነሁ ሊ ነው ያለ አላህ፣ ጾም ለእኔ ነው፣ ማንም ደረጃውን ሊገልጸው አይችልም ብሏል። ና ይህ መልካምና ጥሩ ዒባዳ ነው። በጾም ዘጠነኛውን ቀን እንደዚህም ደግሞ አስረኛውን ቀን መጾም እንችላለን ማለት ነው። ምናልባት ዘጠነኛው ቀን ካለፈን ወይም ደግሞ ዘጠነኛው ቀን እሁድ ነው፣ ነገ እሁድ ማለት ነው። ይህ ቪዲዮ ካልደረሰ ዘጠነኛውን ቀን አስረኛውን ቀን ጾመን አስራ አንደኛውን ቀን ማስከተል እንችላለን። ለምንድን ነው ነቢዩ ዓለይሂ ሰላቱ ወሰላም አንደኛ ዘጠነኛውን ቀን ጾመዋል ያሉት? አይሁዶች አስረኛውን ቀን ስለሚጾሙ ከእነሱ ጋር ለመካለፍ ነው፣ እነሱ ላለመመሳሰል ጭምር ነው። ሁለተኛ ነገር ምናልባትም እንኳን እነ ኢማም ሻፊዒ ያስቀመጡት ነገር ምናልባትም እንኳን በጨረቃ ሳትታይ ወይም ደግሞ መሰለን አሁን ያለንበት ክረምት ነው አደለ፣ በሀገራችን ኢትዮጵያ። በዚህ በክረምት ጨረቃን ለማየት የሚያዳግት ከሆነና ወሩ የሙሸክ ተብሎ ተጠራጥረን ያለፍነው ከሆነ 29ኛውን ወይም ደግሞ 30ኛውን ቀን ምናልባትም እንኳን 10ኛው ቀን እንዳያልፈን ጭምር ያገለግለናል። ሁለት ቀን አድርገን መጾማችን። ሌላኛው ደግሞ ጅሙዓ ቀን ለምሳሌ አሹራት ጅሙዓ ቀን ቢሆን ጅሙዓ ቀንን ነጥለን እንዳንጾም ወይ ከበፊት ያለውን ኸሚስን እንጾማለን ወይ ከበኋላ ያለውን ቅዳሜን እንጾማለን ማለት ነው። አላሁ ተዓላ በዒባዳቶች ላይ ያግዘን። ጾመኛ ሰው ዱዓው ተቀባይነት አለው እናውቃለን። በዱዓችሁም እንዳንረሳስ አስታውሳችኋለሁኝ። አላህ መልካሙን ሁሉ ይግጠመን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።

sinya matkuranya bewa mat awambe yidilaga ada yanyule yemichsan natuwam akanaw. Takhitai kotal fawasra dahatany bajat amatbem asimawa dargabe umma sinya day hawazwa dinat gayle kotu yayuk nizalu dilagachbe bejotbe iddalag zal natuwam akanaw. Ibem hoji moybe asra sud kilometer asima korder dilagawa hukuma taasisaj konsul che khalotuwam attegalu. Darga shirti bekot baklawa 50 model garaj zit mala a asasiya nerot zalayu dilaga nasib khalki zalu darga be yinabri zal day hawaz nibrizo yatuny zalu ziman barti halatu yinawti zalu kotal fwasra dahtany ahadzo zibeyot markaz makhnaziyum galatu. Wakti zo bem halatayn dor jugal alam hukuf kuras hejeso towache khalot be zissa adu hukuma waqa taasisa shle Zitawakot kebot waraka tasateyu. Hosnizo adawa kuras higay masul gesi Nasir Ahmad. Yine rotu ze galubo waktibe isbal balat tahsibach zinarunat kekaluma. Yiglalu bilay mun kotbe mehela difar kalu yilzalu fisabotachu zinawata makhnazom akanawu. Hosnizo bezalu ne rotuwa salamu yik nizalu lake emorotach kochanat zitre abew makhnazom galatu. Hosnizo bezal ne rotu orko somzik yetish zalua kimekadli takhitaynat zala ne rotu makhnale lake morati makhnazom emadu. Duaot barnamij arrazobem husnizo la kiwazi guti emarotach, federal hukume emarotach, badragach, abbagadach, din awachwa azuksom azebach taragabu. حد الفاو حرت بقلاوار بنا سوتان اشور حفلة تاريخية زيتي حرر آسيم بي دوغوس بي تقدرا. تاريخية زيتي حرر آسيم بي مشا أمت بي محرم أسرتان أيام بيد قدر دال اشور حفلة وجامتهم لوي حالت بي دوغوس بي تقدرا. Harri husni be isbal balati investment kataraj be issa azzalu bawach le yitme harzal girgara zikti be yuarzal natu. Harri husni rais gesi ordin badri galatu. Harri husni investment board agburaj husni zo beitr khabzalu isbal balat project ya chum ziyara anyu. Ziyara zo investment project taj ki malo tu mabi hasliwa. Qatar zo be zit ramadu khad ba wach le yitme harzal girgara zikti be mawerale zit hisabal zitanatum tagalata. Husni zo raiswa bordi zo samti gesi ordin badri yi wakti be zi galato kutbem. Projekti zo husni zo dinat geyu manka kahbe huluf azeba chua nabari ach le zagah dilaga nasib makhlak le madani ach hayatu manawat lem zala dawriw lakin tabayu. Ziyara zobe zabe juyu abzah projektaj daraja ziyu laki makhnazowa azoksom tillabe wa fitnabe itkamalu bizalu makhnazowum galatu. Kimalo suyum orkut yankah kizalin tazayu gesi ordin projektajum yek imbe natije trikh bizalu makhnazal bayunatum at hisasabu. Projektaj so laki tillazale yach yukunuma zaman zobah zit kiaya sawa zit mala ibarot mastayifar kukuta husni zo hukumat khish girgara yanjzal natum ayokanu. Husni zo baseball balat investment kataraj be yitme harbe itra khabzalu projectaj husni zo zayarnat kataraw manka kah garab dale laki atta chot yanyu bezalu natum galatu. Husni zo bawach le much halatu makhlak lewa investment le tot be yuaf kizalu hinkiftiyachu maftah le koch makhnaziyum rais ordin akanaw. Ala yuzim sa salune rot project ya chum zit lahad le yu wakti wa tilla be yit kamalu kuta yit meharzal kurra takhta talot wa girgara zikti be yu arzal natuum atte waku. Yini jahot lem ayika mach mat kura nyawa takhta talot yat khish zal nat zigaratu gesi urdin. Project ay so tilla be wa fitna be makmal be kim dilaga mesab le emoro so matwa habbe takhta talot wa girgara dilaga chbe kochnat be mat awan zal ba natuum jiha aradu. Ziyar zo ishot mihri rabe husni zo investment borda guburaj moizo bitarakabu.
ሐረር ፌደራል ፖሊስ ሐኪም ጋር መስጋጋህቲ ፕሮጀክት ሆስኒዞ ሜዲካል ዘያርነቱ ኦርኮት የጦኝ ዛሊን ተባይቲቤ ሐረሪ ሆስኒ ራኢስ ጌሲ ኦርዲን በድሪ ገለጡ። ራኢሶ ሐረር ፌደራል ፖሊስ ሐኪም ጋር መስጋጋህቲ ቼኸሎት ኪማሎ ሶሌጦቱም ሄጁ ዚያረዚ ወቅት ቤም ሪፈራል ሐኪም ጋር ዞቼ ኸሎት ዚት ለሐደለ ወቅት ቂያስቤ መከመሌ ይደለግ በዛልነቱ መሬ መጽዩ ገለጡ። ሐኪም ጋር ዞ መስጋጋህቲ ቼኸሎት ይትከመሊ ማኢባሮት መስተይ ዘይገለሳ አፈት ኺድማ ኢባሮት ሶ ኪምዚጦኝ ደረጃ ይቡርዲዛል መኽነዞ ምንተዘሰይነ ነው። ሆስኒዞ አፈት ኢባሮት አቆሮሮት በሉይ በዮ ተሰጠው ማኪም ዲላጋ መቦ አዞ ዘቀናው ራኢሶ ሐኪም ጋር ዞ መስጋጋህቲ ሆስኒዞ አፈት ከታረበ ይሰጻል ኢባሮቱ ኪምዚጦኝ ደረጃ መለቀለ ሮህዞ ዛጣጫት ይነብራዛል ነቶም ገለጡ። ሉይበም ጃርባዳቹ ይደብሊማ ጃር ሆስኒያች በአፈት ኢባሮት ለይዲግዛሉ ናሳ ኺድማኛች ቶርቦዛል ሜዲካል ዘያርነት አሲማ መኽነዘው ቀቀሉማ ሐኪም ጋር ዞ መስጋጋህቲ ሜዲካል ዘያርነቱም ኦርኩት የጦኝ ዛሊን ተባዩ። መስጋጋህቲ በርናሚጅ ዞ ኦርኪ ማሎት ላይ ቤት ረኸብዛልነቱ መቅናዕቤ ፊጥነቤ ይትከመሊማ ኢባሮት መስጠይ ይፈርኪኩት ሆስኒ ዞ ሁኩማ ጊርጋራ ያኝ ዛልነቱም ራኢስ ኦርዲን በድሪ አቴወቁ። ሐረር ሆስኒ ቤ ወሪቅ ኢሻራ ኡኩር መብቀል ኢሾት ምህሪራ ተምሐራ ይምህሪራ ላይ ቤም ወሪቅ ኢሻራ ላሉ ነስኛ አሳስ ዲነት ገይዝኛ ሌም ዋሪነት ዛላን ተባይቲ ቤ ሐረር ሆስኒ ራኢስ ጌሲ ኦርዲን በድሪ ገልጌብ አኙ። ኢሾት ምህሪራ ዞም ሐረር ሆስኒ ራኢስ ጌሲ ኦርዲን በድሪ ዛሄር ቤ አቴገሉ። ራኢሶ መቴገልቲ ሲነሄረ ዞቤ ዚገለጦ ኩትቤ ሆስኒ ዞቤ ሆጅ አመት ወሪቅ ኢሻራ ኢሾት ምህሪረሌ አሀድ ኑቅጠሳቲ ሚሊየን ኡኩራቹ መብቀልሌ ጠባያ ኩራጅ ሶ መብቀል ሽርትቤ ቄርሆት ቤ ዲባያ ዲነት ገይኔ ሮትሌዋ ተኼታይ ጂሌ ፋይደ ዛላ ጊዲር ዚባድ ክንክንቲ መኽነዞም ገለጡ። ወሪቅ ኢሻራ ላሉ ነስኛ አሳስ ዲነት ገይ ዝኘሌ ሞራእቲ ይኩሶም ዱፍ ሓለት ኒውጥሌ ኒስጣ ዛና ኢሾት ግርጋቦስኛን ተባዩ። ዚወዚራሽ መላክ ዶክተር አብይ አሕመድ ተሕሲቡ ኢሾት ቤ መናወጥ ቤ ባድ ሁቁፍ ደረጃ ቤዝቴ ገለ ወሪቅ ኢሻራ ኢሾት ምህሪር እና ሰዋሪ ፋይዳችሁም የትሪኽ ቢቤዛልነት ዚቄቀሉ ጌሲ ኦርዲን ሉይቤም ቦስና ቆሮሮቱ መሌቀቤ አፈር መትሽረሸሩ መትኻተር ቤዋ ደቺ ውስቱሚዩ መኔረ ዲላገሌ ላቂያታ ጮት የምህር ቤዛል መኽነዞም አቀነው። ኢሾት ምህሪ ረዞላ አይቤ ሐርሲ ሐደራችዋ መዋሽ ሐደራች ሳት ሐንጉር ደማናው መይቀሌ አሳስ ያርድ በዛል መኽነዞ ቤም ሁሉፍ አሲመ ቆሯ ነዛፋው መድበልቤ ዘማንያ ኒብሪ ሓለት ሌ ላቂ ደውሪ ይትፌቀር በዛልነቶም አቀነው። ደርገዋ አሲመ ኔሮቱ መትቃጠር ቤ አዜባች ሌዋ ኢዶቻች ሌ ዲላገነሲቢ ኸልቄ ቤ ይትረኸባል ዛዩ ራኢስ ኦርዲን ዚባድ አሐድነትዋ ዳይነቶም የጡኝ ቤ ይትረኸብ ዛልነቶም ገለጡ። መኽነዞ ቤም ዱሙም ሁስኒ ዞ ኡመት ሆጅ አመት ኢሾት ምህሪ ረቤ ንቁሕ ተሳዕዶት ያኝኩት ኪላ ሆስዩ ዘቀረቡ ጌሲ ኦርዲን ዚበቀሉ እንኩራቹ መጥፋ ቀድመ መሌቃ አይ መደኒዛት መስኡልያ መኽነዞም አትቄጠቡ። ሁስኒ ዞ ሂጋኝ ረኢስ ጊስቲ ሮዛ ኡመር ገረብዝዩ ደሌ ሁስኒ ዞ ቤ ኢሾት ምህሪ ረዞሌ ዛሕጠኝ አልፊ ሄክታር ደቺ ጠባይቲ ዞም አቀነው። ኢሾት ምህሪ ረዞቤ ይበቅልዛሉ እኩራች ማበይነቤም በቅለቤ ሰብኢን እጅዞ ይኹንዛል ሐንጉርነት ለዩልዛል ኹድረዋ ሙድረሸኝያች ዝኻኑሳ ዚቀረ በቅለቤ ሳሰ እጅዞ ላኬን ቦስነ ለፉያችዋ በሃኢማች ሐንጉርነት ለዩልዛል ቢቃያች እንተዩ ባይትቤም ገለጡ። ወሪቅ ኢሻራ ሐርሲ ሐደርዞ ጃይ መስኖው ዘጋሕቤ መትናፈቤ አመትቤ ኢላዋ ሽእሽ ትግር ወሪቅ ኢሻራ ሐርሲ ሐደርዞ ጃይ መስኖው ዘጋሕቤ መትናፈቤ አመትቤ ኢላዋ ሽእሽ ትግር ኢማረት ያኝዛልነትዋ ኢማረትዋ ኢማረት አምነትውም የሊቅ ኮት ላቂ ነሲብ መኽለቅ ዞም አቀነው። መቴገልቲ ኢሾት ምህሪ ረዞ ቤም ሐረሪ ሆስኒ ራኢስ ጌሲ ኦርዲን በድሪ ሂጋኝ ራኢስ ጊስቲ ሮዛ ኡመር ሆስኒ ዞ ሂርጊጋር አፍኤይዲ ጌሲ ሱልጣን አብዱሰላም ሐረሪ መሐድ መጅሊስ አፍኤይዲ ጌሲ ሙሕየዲን አሕመድ ሆስኒ ዞ ሳይ ፓርቲ አዘለ መክተበ ጋር መስኡል ጌሲ ጌቱ ወየይ ሰዋ አዞኩሶም ሆስኒ ዞ ላቂ ኤመሮታች ባድራጋች ዲን አዋችዋ እስበልበላት ዳይ ሐዋስ ፈስሊያቾም ተረኸቡ።
ሳይ ፓርቲ ተገታይ ሐምስቲ አመታች በኡመት ተናፋ ኢነት ላይ በቤጆት በመድለግ ዛልባነቱ ሐረሪ ሁስኒ አሲመ ነባሪያች ገለጡ። ኢትዮጵያ ማህዲያ ሚልሃ ቦርድ ሳታይን ዱሙ ሚልሃቤ አማጅ ፓርቲው ይሳትስቱ በዛሂር ሞኝዞም ይትቀጠባል። ሳታይን ዱሙ ሚልሃ እስበልበላት ሲያሳ ፓርቲያች ኡመት ተባው መርከብሌ አዞክሶም መደንያች ዳይ ሐዋዚያ ዲነት ገይዋ ሲያሳ ሱአላቹ መርገገብሌም ይደል ጉዛሎነቱ መግለጽዩም ይትቀጠባል። ኢስታዞም ይሳትስቱ በኢትዮጵያ ማህዲያ ሚልሃ ቦርድ ሳታይን ዱሙ ሚልሃቤ አማጅ ፓርቲው ዛሂር ሞኝዞ ተከተለማ ራኢዚዩ ሰጡ አሲም ዘይነባሪያች ዘይት ጠበበ ዘማጀ ሳይ ፓርቲ ኡመሶ ዚሰጠው አማናው መትቀበልቤ ዝተገሉ ዚኔሮ ዲላጋች አታዩ ቡርዱኩታ ዚክትቤ መድለግ ዛልባነቱም አሴነኑ። ይባህዝት ለያ ሀደበም ተጋፋሪ ፓርቲያቹም ኡመጣባው መግደርቤ አማጅ ፓርቲያች ባህ ባድኔሮ ተዋለ ቆትለ ዳይቤ ይቃኑለ የሚችልነቱም አትቀጠቡ። አማጅ ፓርቲ ዛይት ተበመርከበ መማጀዞ ዝተገሉ ኔሮት ፕሮጀክት ያቹ ፍጥነበ መከመልበ ዳይ ሐዋዞ ፋይደለ ማወለለ ላቂ ነሲብ ይخلቅ ዘል መኽነዞም ነባሪ አይሷቀነው መኽነዞ በም ተኸታይ 5 አመታች ለሰላሙ መትገደርበ ኦራት ሂዳድሮት ቀድራቹም መስበትዋ ኔሮት ዲላጋቹም ዚመዋረ መስኡል የዚዩ አከዞ በመትዋጣ ዛል በዩነቱም ገለጡማ ዳይ ሐዋዞ ህኩመ መጠቅ መቃናምበ ዚገረብዞ አታጮቱም መትዋጣ የሚች ባዛልነቱም አሰነኑ። ሚልሐዞ ነቲጀቤ ተሳይዩነቱ ዚገለጡ ነባሪ አይሶ ፓርቲዞ ተኸይታይቤ ኡመት ሌ ሳኒ ፋይዳ ኢስቲዛሉዋ አልዮሚያ ኽሾናው የትማል ዛሉ ዲላጋች ሌ ተቅዲም መስጠቤ የሚህሪኩቶም አትሄበሩ። ዝትገደርኹ ሐረባድር ሚዲያ ሰርቪስ ሐረቃች ስኛ ይ ሐረባድር ሚዲያ ሰርቪስ ዊን ኤፍኤም ዋስሪ ትሪፕል ዜድ ኤፍኤም በአህመድ ካህልቤ አኸኸች ፎይን ዱቅ ያሽለኹዛል ዚሳት ይዞ ኸብራች ስኛው ነቀርብ ባዘና ጠብቲ ዝያንታ ሳት ይዞ ለጠብዛሽነ ለይኹ ኸብራቾም ላይ ለዚ ትኽታተልኸው ይመስሊ ናራ ይዲሽ ሳቲ አላይ ጠብቲያች ባህ ኒትራይ ቄሲ ኸይሪ ዛል በሳቲ ውክልቲ ሰአልና ምሻዋ ሳቲ ቤ ጠብናሽለኹ መነቀርብ ለኹ ዚናርና በርናሜጁም ሆጂ ሳቲ ዝትለያዩ ሰበባች ቤ በርናሜጅ ዘው ጠብ አልሞሸ ዚነቤ ተጤነባይ ስኛው ኦፍ ክለት ሄበርና ይዲሽ ሳቲ አማን ጠብቲ በሐመሳ ኒትራዛና ይኹናል ይሌም ተጤነባይ ስኛው ላቂ ኾንቲቤ ኦፍ ክለት ሄበርና ይዲሽ ሳቲ ኦር ጠብቲ በሐመሳ ኒትራዛና ይኹናል ዚቀር ጠብቲያች በሆም ኸይሪ ቀላህቲው ጌዘምና መትራዝ ቀሬው